ግላዘሮ ሀረሚ ክርንቱ ረጅኮ አነፍቱንዶ ያሳዎች ፐረስክረምድን የተመን ከሪያካሱ የረጋያ ሳናንድ የክና ወልሜድን ለኝ የተመንዶን የክንዳ ፔትርያ ሩየን ኩራድ የማክንዳዶን የጋስ የመታ ኩራ ኩራ የብሪደት የኤልፒጂ አውሊኮ የፓፔቶ የምጋስ ኖትና ማዳ ሩየን አዩ ኩራድ የማካሶች እንዲ የረጋያ ለኝ የተመንዶን የከወለር ሳውዲ አረቢያ ለረዶን ሳውዲ አረቢያ ሪያል ኖትና ማዳ ሩየ አደማቶንዶን ኮ ለርዳማ ሸለርዶን የቻታ ኒጀራ kemoruna sepalan potin madirian kumo kuru adema tawandone kawadone lar america ne dollar notuna madeshe gawalon kaltin baro tawandareya daji play nandiro iken hatazor mana nandiro kanye